መጀመሪያ እንደምናየው ጨበጥ መዳበስ መጓምኘት ትትዬ መጨበጥ ከዛ በኋላ ትትዬ ውይ ትትዬ ወርማፕ ከዛ በኋላ ትትዬ ጊዝል ከዛ ደግሞ

0: እኔ እንኳን ፈቅርሻለሁ እንዴት ላርገ እኔ ጌታ እንዴት ልሆንልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ
1: አዎ
0: ታፈቅሪኛለሽ
1: አዎ
0: ትወጂኛለሽ
1: አዎ
0: በእውነት
1: እኔ ልሙትልህ
0: ታፈቅሪኛለሽ
1: አዎ
0: ይጣፍጣል
1: አዎ
0: ላውጣው ኖ ኖ ኖ ኖ

አንዱም መቃብር ነው ገዙም መቃብር ነው አንዱም የነው የናዝ ነው የሰው ነገር ወዲያ ጥቶ ያላክ ነገር ተበልክቦ ትሬ ወርጥ ሙሃ መቶ

0: ልትጠ ካልወድ ኢትዮጵያ ሀገሬ ረገደይ ረገደይ ረገደይ ረገደይ
1: ሰራፋከ ኪራፊ ረገጭን እንደሰሳ ልበሙሉ እንዳልበሳ የተስፈረፈው ከተማንጃ ፍክሶ የማያልፈው ስራፌ ጦር አለቃ በጦራው ድማጅግና የሚያዋቃ እየደረሰ ብጥይት ላንቃ አካኪ ዘራፈ ረገጭን እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ቶማድሮ ገዳይ ያገሩን ጠላት ስንቅስ ሃይሞረው ያንድ ቀን ራት ቶማድሮ ገዳይ ያገሩን ጠላት ሰራፋከ ኪራፍ ወንድ ልጅ መጣ ከራ ፍራ

በጤና የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ የዛሬ ልጆች ይበልጣሉ ውስጥ ለውስጥም ይሄዳሉ ኮሶ ተጣብቶኝ ተናንተና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ህግ ደንብ

መጣል በእውነት ሞት ብሎ አይቀርም ወጥ እሁድ ቀዳሜን ቢሆን በላ ነበር መሳይን እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስከባለች እሷው ጠባ ሰው በሰው ላይ የገባ አላስከባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት እንዲህም አርገው ቢሰሩት መፍረሱ አይቀርም

ሰው ስራ ሳሩን ቅጠሉን አኳራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናችን

ጀጉን መለቱ መሆኑ ቀርቶ እስከሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከሞት ተጀመረ ተጧሪ ፈቶ ወጣት

ሽ ሞሻል አምባሳል ያገባሽ ደብሮ ሽ ሞሻል እኔም ጋር በበኩል ስልክ ደውለሻል አብየት የዚህ ነገር ጅንጀ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቅሽ አንድ እግርሽን አንሺው

ልጄ ወንድ አታው ልጄ ልጄ ወንድ አታው አይ ወንዱ ይያሉ ሲያለቅሱ ወንድምም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወጭ እሱ ሲነፋ እኔም ወጭ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን

አውቃለሁ መርምሬ አይምሮ ይበስላል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ናገ